0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልኝ አድማጮቻችን፣ እንደምናመሻችሁ። ከዶች ቨለ የቀጥታ ስርጭት ጋር ሂሩት መለሰ ነኝ። ማንተጋፍቶት ስለሺ ደግሞ የዓለም ዜና ያቀርብልናል። አብራችሁን ቆዩ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት Human Rights Watch በትግራይ የሚገኙ ባለስልጣናት የግዳጅ ውትድርናን በአስቸኳይ እንዲያቆሙና በህገወጥ መንገድ የተያዙትን ህጻናት እንዲለቁ የአፍሪካ ህብረት፣ ዓለም አቀፉ ማህበረሰብና የኢትዮጵያ አጋሮች ጫና እንዲያደርጉ ጠየቀ። በቤንሻንጉል ጉሙዝ አርሶ አደሮች ዘንድሮ የተሻለ የተባለ ምርት ቢያገኙም በአንዳንድ ቦታዎች ግን በማዳበሪያ እጥረትና በጸጥታ ስጋት እንደፍላጎታቸው እያመረቱ እንዳልሆነ ተናገሩ። እነዚህና አገር አቀፍ የክረምት የበጎ ፈቃድ አገልግሎት በሐዋሳ በይፋ መጀመሩ ሀርታታክ ኢትዮጵያ የተባለው በጎ አድራጊ ድርጅት ህጻናትን ጨምሮ ከ200 በላይ ለሚሆኑ ሰዎች የልብ ህክምና ለማድረግ ከአትላንታ ኢትዮጵያ መግባቱ እንዲሁም ጀርመን ወታደራዊ ኃይሏን ማጠናከር መጀመሯ በዜና መጽሔት ዘገባ የሚቀርብባቸው ጉዳዮች ናቸው። ሳምንታዊው የባህል መድረክ የ109 ዓመት ዕድሜ ባለጸጋ አትሌት ዋሚ ቢራቱን እንግዳው አድርጓል። ስርጭታችን በሳተላይት በኢትዮሳት ወይንም NSS 12 በ10985.0 ሜጋሄርዝ ሆሪዞንታል DW 08 ላይ ይደመጣል። በፌስቡክ፣ ዩቲዩብ እና በቴሌግራምም የቀጥታ ስርጭታችንን ማግኘት ትችላላችሁ። አሁን ወደ ቀዳሚው የዓለም ዜናንም ወስዳችሁ ማንተጋፍ

0: ቡት ያቀርብልናል።
1: የDW ዜና
2: ጤናሽጥልኝ አድማጮች፣ በቅድሚያም አርስተ ዜና። ሩሲያና የሳላ ግራት ትብብር በሚል ጥምረት የፈጠሩ 3 የምዕራብ አፍሪካ ግራት ወታደራዊ ትብብራቸውን ለማጠናከር ቃል ገቡ። ዩናይትድ ስቴትስና ኢራን ከትናንት በስቲያ ለሊት የተጀመሩት አዲስ ጥቃትና ያጸፋ ጥቃት እስከዛሬ ጧት ድረስ እንደቀጠለ ነው። የዩናይትድ ስቴትስ ማዕከላዊ እዝ ኢራን ውስጥ 90 ኢላማዎችን መምታቱን ሲገልጥ፣ ኢራን በበኩሏ መካከለኛው ምስራቅ የዩናይትድ ስቴትስ የጦር ሰፈሮችን መደብደቧን ይፋ አድርጋለች። ዩናይትድ ስቴትስና እስራኤል ባለፈው የካቲት ማብቂያ ላይ የገደሏቸው የኢራን የፖለቲካና የሃይማኖት መሪ አያቶላ አሊ ኻሚኔይ በበርካታ ዘንተኞች ታጅበው ዛሬ ተቀበሩ። ዜናው በዝርዝር። ሩሲያና የሳህል አገራት ትብብር በሚል ጥምረት የፈጠሩ 3 የምዕራብ አፍሪካ አገራት ወታደራዊ ትብብራቸውን ለማጠናከር ቃል ገቡ። የምዕራብ አፍሪካ አገራቱ ማሊ፣ ኒጀር እና ቡርኪና ፋሶ ከሩሲያ ጋር ወታደራዊ ትብብራቸውን ለማጠናከር ቃል የገቡት በአካባቢው የጂሃዲስቶች ጥቃት ስጋት ባየለበት ወቅት መሆኑ ተዘግቧል። ይህ የተገለጠው ትናንት ማምሻውን በኒጀር ዋና ከተማ ሚያሚ ውስጥ በተሰጠ የጋራ መግለጫ ነው። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አገራቸው ከሳህል አገራት ትብብር ከተሰኘው ቡድን ጋር ማጠናከር እንደምትሻ ተናግሯል።
3: ዛሬ ድጋፍ ካገኙ ቁልፍ ጉዳዮች መካከል የመጀመሪያው 3+1 ትብብርን ከውጭ ጉዳይ ፖሊሲ ባሻገር ማዕከላዊ ባንኮችን በማቀናጀት በተለይ ወደ ኢኮኖሚያዊና የፋይናንስ ትብብር ማስፋፋቱ ነው። የጋራ ወታደራዊ ትብብሩን ማጠናከሩም የጋራ ጥቅማችንን እንደሚያስጠብቅ ተገልጧል።
2: ውጭ ጉዳይ ሚኒስትሩ ወደ ምዕራብ አፍሪካ ሀገራት ከማቅናታቸው አስቀድሞ ኢትዮጵያንም ጎብኝቷል። 3ቱ የምዕራብ አፍሪካ ሀገራት ከፈረንሳይና ከሌሎች ምዕራባውያን አጋሮች ጋር የነበራቸውን ግንኙነት ካቋረጡ በኋላ ትኩረታቸውን ወደ ሩሲያ አዙሯል። ቱርክ አንካራ ውስጥ ለሁለት ቀናት የተከናወነው የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ጉባኤ ትናንት ሲጠናቀቅ አባል ሀገራቱ የዩክሬንን ጨምሮ በበርካታ ጉዳዮች ላይ የጋራ ስምምነት በማድረግ መሆኑ ተገለጠ። አባል ሀገራቱ የጋራ የመከላከያ ትብብራቸውን ቁርጠኝነት አስረግጧል። ሆኖም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አባል ሀገራቱን በኢራን ጦርነት አልደገፋችሁኝም ሲሉ ዳግም መውቀሳቸውና የግሪንላንድን የባለቤትነት ጥያቄ ማንሳታቸው ጉባኤው ላይ ውሃ የቸለሰ መሆኑ ተገልጧል። ፕሬዝዳንቱ ግሪንላንድ በዩናይትድ ስቴትስ ቁጥጥር ስር መሆን አለባት ማለታቸውን ዴንማርክ አጥብቃ ተቃውማለች። ጉባኤው ትናንት ሲጠናቀቅ ለዩክሬን ወታደራዊ ድጋፍ መስጠቱን እንደሚቀጥል ብሎም የ140 ቢሊዮን ዩሮ ድጋፍ ለማድረግም ቃል ገብቷል። የገንዘብ ድጋፍ ለዩክሬን እንዴት ይድረስ የሚለው ግን በጉባኤው ተሳታፊዎች ዘንድ መከፋፈሉን መፍጠሩ ተዘግቧል። የጀርመን መራሄ መንግስት ፍሬድሪሽ ሜርስ ቱርክ አንካራ ውስጥ ትናንት የተጠናቀቀው የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ጉባኤ ከጠበቁት በላይ ውጤታማ መሆኑን ዛሬ ተናገሩ። መራሄ መንግስቱ በጀርመን ቡንደስታግ 88ኛ መደበኛ ጉባኤ ላይ ዛሬ ባሰሙት ንግግር የኔቶ ዋና ጻፊ ማርክ ሩተን ድንቅ ስራ መፈጸማቸውን በመጥቀስ አወድሷል። መራሄ መንግስቱ ዛሬ በቡንደስታግ ተገኝቶ ባሰሙት ንግግር ተጣማሪ መንግስታቸው ለካናዳ ባህር ኃይል ጦር መሳሪያ ለመሸጥ መስማማቱን ተገቢ ነው ብሏል። ከምክር ቤቱ አባላት ግን ተቃውሞ ገጥሟቸዋል።
4: Liebe Kolleginnen und Kollegen, das ist der größte
3: ውድ ባልደረቦች፣ ይህ በጀርመን ፌዴራዊ ሪፐብሊክ ታሪክ ግዙፉ ዓለም አቀፋዊ የመከላከያ ውል ነው። በቀጣይ 10 ዓመታት ውስጥ ከመደበኛው የላቀ 100 ቢሊዮን ዩሮ ትርፍ ያስገኛል። ክብራትና ክብራን አይደለም። ይህ የካናዳ መንግስት ለጀርመንና ለኖርዌይ ኩባንያዎች ውሉን እንዲሰጥ ያሳለፈው ውሳኔ ነው። ውሳኔው ጀርመን ውስጥ ለቀጣይና ለ10 ዓመታት አስተማማኝ የሥራ ዕድል ይፈጥራል። ይህን መቀበል እንጂ ከደረጃ በታች በሆነ ስሜታዊ ንግግር ማደናቀፍ አይገባም።
2: የጀርመን መንግስት ያሰናዳው ባለ 34 ነጥብ የለውጥ ምክር ሐሳብ አንዳንድ ነጥቦች በቡንደስታግ ተሳታፊዎች ዘንድ ብርቱ ነቀፌታ ገጥሞታል። ጀርመንን ወደፊት ቀዳሚ ለማድረግ በሚል መሬት ተናዳው የሉጥ መርሃሳብ ጉልህ ለውጦች እንደሚኖሩት መራይ መንግስቱ ተናግሯል። መክራሳቡ ለዝቅተኛና መካከለኛ ገቢ ላላቸው ሰዎች የግብር ፎይታን የሚሰጥ የሐኪም ፈቃድን በተመለከተ ሰራተኞች ላይ ጥብቅ ቁጥጥር የሚያመጣ እንዲሁም የቋሚ ሰራተኞች ደንብ ላይ ላላ ያለ ደንቦችን የሚያካትት ነው ተብሏል። ይህ ከቦን ከተማ የራይኖ ዛግራቢያ የሚያሰራጨው የዶቼ ቬሌ የዓለም ዜና ነው። ዩናይትድ ስቴትስ እና ኢራን ከትናንት በስቲያ ለሊት የተጀመሩት አዲስ ጥቃትና ጸፋ ጥቃት እስከ ዛሬ ጧት ድረስ እንደቀጠለ ነው። የዩናይትድ ስቴትስ ማክላይ እዝ ኢራን ውስጥ 90 ኢላማዎችን ለመምታቱ የሚያሳይ ባለጥቁርና ነጭ ቀለም ተንቀሳቃሽ ስዕል አሰራጭቷል። የዩናይትድ ስቴትስ ማክላይ እዝ እንዳሳወቀው ከሆነ ጦሩ አዲስ ጥቃት የከፈተው ኢራን በፍኖተ ሆርሙዝ የሚተላለፉ መርከቦችን የማወክ አቅሟን ለማዳከም ነው። የዩናይትድ ስቴትስ ጦር ትናንትም ደቡባዊና ማክላይ ኢራን የሚገኙ የተለያዩ ከተሞችና ደሴቶችን ደብድቧል። የኢራን ባለስልጣናት ዛሬ እንዳሳወቁት ደግሞ የአሜሪካ ጦር ትናንት ማታ በከፈተው ጥቃት 14 ሰዎች ገድሏል፣ ሌሎች 78 አቁስሏል። አንዳንድ ከተሞች የኤሌክትሪክ አገልግሎት ተቋርጦም ነበር። የአሜሪካ ጦር ትናንት በኢራን ከተሞች ደሴቶችና ተቋማት ላይ የከፈተውን ጥቃት ለመበቀል በሚል የኢራን ጦር ኃይል ዛሬ ሲነጋጋ በተለያዩ የአረብ ሀገራት የሚገኙ የአሜሪካ የጦር ሰፈሮችን አጥቅቷል። የኢራን እስላማዊ አብዮታዊ ዘብ እንዳሳወቀው ጦሩ በባህሬን ኩዌት የሚገኙ የዩናይትድ ስቴትስ የጦር ሰፈሮችን ደብድቧል። ወደ ዮርዳኖስም 10 ቦሊስቲክ ሚሳኤሎች ማስወንጨፉን ይፋ አድርጓል። ዮርዳኖስ በበኩሏ ጦር ኃይሏ 8 የኢራን ሚሳኤሎችን አክሽፏል ብላለች። የኢራን መንግስት የሚቆጣጠረው አንድ ራዲዮ ጣቢያ ዛሬ ማርፈጃውን እንደዘገበው የኢራን ጦር ባህሬን ባህር ላይ የሚገኙ የዩናይትድ ስቴትስ ባህር ሰርጓጅ መርከብንና ሌሎች የጦር መርከቦችን ደብድቧል። ዩናይትድ ስቴትስ እና ኢራን ከሁለት ሳምንት በፊት የተፈራረሙት የተኩስ አቁም ስምምነት መፍረሱን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትናንት አሳውቀው ነበር። ዩናይትድ ስቴትስ እና እስራኤል ባለፈው የካቲት ማብቂያ ላይ የገደሏቸው የኢራን የፖለቲካና የሃይማኖት መሪ አያቶላ አሊ ኻሜኔይ በበርካታ ሀዘንተኞች ታጅበው ዛሬ ተቀበሩ። እስራኤልና ዩናይትድ ስቴትስ በኢራን ላይ ጦርነት በከፈቱበት ዕለት እንደ ጎርጎሮስ አቆጣጠር የካቲት 28 ቀን 2026 ከኻሜኔይ ሌላ ሴት ልጃቸውን፣ የልጅ ልጃቸውን፣ አማቻቸውንና 11 ባለስልጣናቶቻቸውን ገድሏል። ባለቤታቸውም ክፉኛ ቆስለው ኋላ ላይ ሞቷል። የኻሜኔይን ስልጣን ያዙት ያሁኑ የኢራን ላዕላይ መሪ ሞጅታብ ኻሜኔይም የዚያን ቀን ቆስሏል። ሞጅታብ የላዕላይ መሪነቱን ስልጣን ቢይዙም እስከዛሬ ድረስ ለህዝብ እይታ አልቀረቡም። ካለፈው ሳምንት ጀምሮ ለአባታቸው በተደረገው የሽኝት ስርዓትም ሆነ በዛሬው የቀብር ስነ ስርዓት ላይ አልተገኙም። ኢራንን ከ30 ዓመታት በላይ መሩት አሊ ኻሜኔይ ዛሬ የተቀበሩት በአገሪቱ ሰሜን ምስራቅ ቅዱስ የቀብር ስፍራ ማሽሃድ ውስጥ ነው። ማሽሃድ የኻሜኔይ የትውልድ ስፍራም ናት። የዩናይትድ ስቴትስ ጦር ወደ ማሽሃድ የሚወስዱትን ሁለት ድልድዮች ከአየር መደብደቡን የኢራን ባለስልጣናት መናገራቸውን አሶሺየትድ ፕሬስ የዜና ምንጭ ዘግቧል። በመጨረሻም የስፖርት ዜና። በዓለም ዋንጫ የእግር ኳስ ግጥሚያ ወደ ግማሽ ፍጻሜ ለማለፍ ዛሬ ማታ አፍሪካዊቷ ሞሮኮ ከፈረንሳይ ጋር ትጋጠማለች። ሞሮኮ ባለፈው የዓለም ዋንጫ ወደ ግማሽ ፍጻሜው አልፋ አራተኛ መውጣቷ ይታወሳል። በዘንድሮ የአፍሪካ የእግር ኳስ ዋንጫም ማንሳቷ የሚታወቅ ነው። ፈረንሳይ በአንጻሩ በኳታሩ ያለፈው የዓለም ዋንጫ ከአርጀንቲና ጋር 3-2 ተለያይታ በመለያ ምት 4-2 በፍጻሜው መሸነፏ ይታወሳል። ነገ ማታ ደግሞ ስፔንና ቤልጅየም ወደ ግማሽ ፍጻሜ ለማለፍ ይፋለማሉ። ይህ ዶቼ ቬሌ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። ሩሲያና የሳል አገራት ትብብር በምህጻሩ ኤኢኤስ በሚል ጥምረት የፈጠሩ 3 የምዕራብ አፍሪካ አገራት ወታደራዊ ትብብራቸውን ለማጠናከር ቃል ገቡ። ዩናይትድ ስቴትስና ኢራን ከትናንት በስቲያ ለሊት የጀመሩት አዲስ ጥቃትና ያጸፋ ጥቃት እስከዛሬ ጧት ድረስ እንደቀጠለ ነው። የዩናይትድ ስቴትስ ማክላይ እዝ ኢራን ውስጥ 90 ኢላማዎችን መምታቱን ሲገልጽ፣ ኢራን በበኩሏ በመካከለኛው ምስራቅ የዩናይትድ ስቴትስ የጦር ሰፈሮችን መደብደቧን ይፋ አድርጋለች። የዩናይትድ ስቴትስና እስራኤል ባለፈው የካቲት ማብቂያ ላይ ገደሏቸው የኢራን የፖለቲካና የሃይማኖት መሪ አያቶላ አሊ ኻሜኔይ በርካታ ሀዘንተኞች ታጅበው ዛሬ ተቀበሩ። ባለም ዋንጫ የግር ኳስ ግጥሚያ ወደ ግማሽ ፍጻሜ ለማለፍ ዛሬ ማታ አፍሪካዊቷ ሞሮኮ ከፈረንሳይ ጋር ትጋጠማለች። ዜናው በዚሁ ተጠናቀቀ። መልካም ጊዜ። ጤና ይስጥልኝ።
0: የዓለም ዜና ያቀረበልንን ማንተጋፍቶት ስለሽን አመሰግናለሁ።
1: የዜና መጽሔት
0: የትግራይ ክልል ባለስልጣናት የ15 ዓመት አዳጊዎችን ጨምሮ ሲቪል ሰዎችን ያፈኑ በግዳጅ ለውትድርና በመመልመል ላይ እንደሚገኙ የሰብአዊ መብት ተከራካሪው ድርጅት Human Rights Watch በዚህ ሳምንት ሰኞ ይፋ ባደረገው መግለጫ ወንጅሏል። የድርጅቱ የአፍሪካ ክፍል ምክትል ዳይሬክተር ላቲሻ ባደር ለዶቼ ቬለ እንደተናገሩት የአፍሪካ ህብረት፣ የተባበሩት መንግስታትና የኢትዮጵያ ዓለም አቀፍና ክልላዊ አጋሮች በትግራይ የሚገኙ ባለስልጣናት የግዳጅ ቅጥርን በአስቸኳይ እንዲያቆሙና በህገወጥ መንገድ የተቀጠሩ ህጻናትንና ሌሎች ሲቪሎችን እንዲለቁ በይፋ ጫና እንዲያደርጉ ጠይቀዋል። አዜብ ታደሰ ዝርዝር ዘገባ አጠናቅራለች።
5: ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት የትግራይ ባለስልጣናት በክልሉ እየፈጸሙት ያሉት የግዳጅ ውትድርና ዓለም አቀፉ ማህበረሰብ ጫና ሊያደርግና ሊያስቆም ይገባል ሲል መግለጫ ያወጣው በሳምንቱ መጀመሪያ ሰኞ ዕለት ነበር። ዶቼ ቬለ ያነጋገራቸው የዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት የሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲሻ ባደር እንዳሉት በትግራይ ክልል የሚገኙት ባለስልጣናት የቀድሞ ተዋጊዎችን፣ ጎልማሶችንና አዳጊ ልጆችን ከቢሮዎችና ከወርቅ ማውጫ ቦታዎች በመሽት በሚካሄድ የቤት ለቤት አሰሳ ጭምር እንደሚያፈኑ በተለያዩ ከተሞች የሚገኙ የማህበረሰብ ክፍሎች ገልጸዋል።
6: Local officials and security forces often carried out nighttime house to house searches whereas in larger cities
7: የአካባቢው ባለስልጣናትና የጸጥታ ኃይሎች ብዙውን ጊዜ ሌሊት ከቤት ቤት አሰሳ ያካሂዳሉ። በትላልቅ ከተሞች ግን ወጣትና ህፃናቱን የሚያፈሷቸው ከመንገድ ላይ እንዲሁም ወጣቶች ሊኖሩባቸው ከሚችሉባቸው የመዝናኛ ቦታዎች ወይም እንደ ክበቦችና መጫወቻ ካሉ ቦታዎች እንደሆነ ያነጋገርናቸው የማህበረሰቡ አባላት ነግረውናል።
6: Bingo houses where young people were likely to be.
5: ከሚያዚያ ወር በፊት በክልሉ የተለያዩ አካባቢዎች የሚገኙ ባለስልጣናት በህዝባዊ ውይይቶች ደብዳቤ በመጻፍና ስልክ በመደወል የቀድሞ የትግራይ የጸጥታ ኃይል አባላት ወደ ምድባቸው እንዲመለሱ ግፊት ሲያደርጉ መቆየታቸውን፣ በሚያዚያ ወር ግን በጎዳናዎች፣ በገበያዎች፣ በወርቅ ማውጫ ቦታዎች አፈሳው መጠናከሩን ላቲሻ ባደር ከአካባቢው ለድርጅቱ የተሰጠውን መረጃ ጠቅሰው ተናግረዋል። የትግራይ ባለስልጣናት ወንድ ጎልማሳና ታዳጊ ልጆችን በኃይል ወደ ጦራቸው ለመመልመል የሚያደርጉት ዘመቻ በክልሉ ውስጥ የፍርሃት ድባብ እየፈጠረ መሆኑን ላቲሻ ባደር አክለው ተናግረዋል።
6: We really have been hearing in our interviews is that this campaign is creating widespread fear across
7: በቃለምልልሶቻችን ላይ በርግጥ የሰማነው ይህ ዘመቻ በትግራይ ውስጥ ሰፊ ፍርሃት እንደፈጠረና ቤተሰቦችን እንደገና እየለያየ መሆኑን ነው። ቤተሰቦች የሚወዱት ሰው ለውትድርና ይመለመላል የሚል ስጋት ምልመላውን ለመቃወም እንኳን ከፍተኛ ፍርሃት እንዳለ ገልጸውልናል። ስለዚህ አንዳንድ ቤተሰቦች ድርና ምልመላ አደጋ ላይ ያሉ ወዳጅ ቤተሰቦቻቸው ተደብቀው እንዲቆዩ አለያም ወደ አዲስ አበባ ጨምሮ ወደ ሌሎች ክልሎች እንዲሸሹ ለማድረግ እየሞከሩ ነው። ውትድርና ምልመላን በመፍራት ወደ መኖሪያ ቤታቸው ያልተመለሱ የተደበቁ ሰዎችንም አነጋግረናል።
5: የሰብአዊ መብቶች ተሟጋቹ ድርጅት 6 የግዳጅ ወታደራዊ ምልመላ ጉዳዮችን ለመሰነድ ተቋሙ 18 እማኞች እንዳነጋገረ ባወጣው ዘለግ ያለ መግለጫ ላይ ተጠቅሷል። በሰሜን ምዕራብ ትግራይ ዞን አንድ ወጣት በግዳጅ ለውትድርና ሊመለምሉት ወደ ቤቱ የመጡት 3 የትግራይ ጸጥታ ኃይል አባላት መሆናቸውን ለሰብአዊ መብት ተሟጋቹ ድርጅት ተናግረዋል። ሌሎች 17 ሰዎች ወደ ፖሊስ ጣቢያ መወሰዳቸውንና ከተወሰዱት መካከል 5 የሚሆኑት እድሜያቸው 16 ወይም 17 እንደሚሆን አስረድቷል። ምስክርነታቸውን ለድርጅቱ የሰጡ አንድ በትግራይ ክልል የአዲ ጉደም ነዋሪ በበኩላቸው በሰኔ ወር ፖሊሶችና ሚሊሻዎች የትግራይ የጸጥታ ኃይል አባላት ወታደሮች የቀን ሰራተኞችና ገበሬዎችን አፍሰው እንደወሰዱ ተናግረዋል።
6: According to international law, the recruitment and use of children under 18
7: ባለም አቀፍ ህግ መሰረት ከ18 ዓመት በታች የሆኑ ህፃናትን በታጠቁ ቡድኖች መመልመልና መጠቀም የተከለከለ ነው። ከዚህም በላይ ከ15 ዓመት በታች የሆኑ ህፃናትን መመልመል የጦር ወንጀል ክስን ይመሰርታል። በመሆኑም ኢትዮጵያ በተለይም ቁልፍ ዓለም አቀፍ ስምምነቶችን በማጽደቋ ምክንያት ህፃናት እንዳይመለመሉ የመከልከልና ጥበቃቸውን የማረጋገጥ ግልጽ ዓለም አቀፍ ህጋዊ ግዴታዎች አሉባት።
5: በትግራይ በግዳጅ የሚካሄደው ወታደራዊ ምልመላ በመላ ክልሉ ፍርሃት እንደፈጠረ የገለጹት የሂዩማን ራይትስ ዎች የአፍሪካ ክፍል ምክትል ኃላፊ ላቲሺያ ባደር የትግራይ ክልል ባለስልጣናቱ ምልመላውን በፍጥነት እንዲያቆሙና በግዳጅ የተመለመሉ ወደ ቤታቸው እንዲመለሱ፣ ከዚህ በተጨማሪ የአፍሪካ ህብረትን ጨምሮ ዓለም አቀፉ ማህበረሰብ ጫና እንዲያደርግ ጥሪ አቀርበዋል።
6: The African Union, the United Nations and Ethiopia's international and regional
7: የአፍሪካ ህብረት የተባበሩት መንግስታትና የኢትዮጵያ ዓለም አቀፍና ክልላዊ አጋሮች በትግራይ ያሉ ባለስልጣናት የግዳጅ ቅጥረን ባስቸኳይ እንዲያቆሙና ህገወጥ በሆነ መንገድ የተቀጠሩ ህፃናትንና ሌሎች ሲቪሎችን እንዲለቁ በይፋ ጫና ማድረግ አለባቸው። በተጨማሪም ዓለም አቀፍ ተዋናዮች በሁኔታው ላይ ገለልተኛ ክትትል ማድረግ አለባቸው። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ በትግራይ ክልልና በሌሎች የኢትዮጵያ ክፍሎች ስለተፈጸሙት እነዚህና ሌሎች የሰብአዊ መብቶች ጥሰቶች በይፋ ሪፖርት እንዲያደርግ ለረጅም ጊዜ አጥብቀን አሳስበናል።
5: በፕሪቶሪያ ስምምነት መሰረት የተሰየመውን የትግራይ ክልል ጊዜያዊ አስተዳደር ባለፈው ሚያዝያ ወር ተቆጣጥሮ ክልሉን ይዞ የሚገኘው የህዝባዊ ወያኔ ሓርነት ትግራይ ባለስልጣናት በበኩላቸው በክልሉ በግዳ ዳጅ ወታደራዊ መልመላ እየተካሄደ አይደለም ሲሉ አስተባብለዋል።
0: አዚብ ታደሰ በቤኒሻንጉል ክልል በዘንድሮ የምርት ዘመን ከ2 ሚሊዮን በላይ ሄክታር መሬት በምርት ለመሸፈን መዘጋጀቱን የክልሉ ግብርና ቢሮ አመልክቷል። ይህም ከባለፉት 5 አመታት ከነበረው የተሻለ ነው የተባለ ሲሆን በክልሉ ተፈናቅለው የነበሩ ወደ ቀያቸው የተመለሱ ዜጎችም ወደ ስራ መግባታቸውና እንደ ትራክተር ያሉ የእርሻ መሳሪያዎችን እንደ አንድ የክልሉ ቦታዎች አርሶ አደሩ መጠቀም መጀመሩም ተገልጿል። የግብርናው ዘርፍ ለውጥ እያሳየ እንደሚገኝ የተገለጸ ሲሆን ያነጋገርናቸው አርሶ አደሮች በተሟላ መልኩ ወደ ስራ የገቡ እንዳሉ ተናግረዋል። ይሁንና እንደ መተከል ዞን ድባጤ ወረዳ የጠራማ ቦታዎች እንደ ጊፖ ጫንጮ በጫቲ በተባሉ ቀበሌዎች በዞኑ ቡሌን ወረዳ ጎንጎ የተባለ ቀበሌ ደግሞ በአፈር ማዳበሪያ እጥረትና በስጋት ምክንያት በተሟላ መንገድ ወደ ስራ እንዳልገቡ ጠቁመዋል። ነጋሳ ደሳለኝ ካሶሳ ተጨማሪ ዘገባ አለው።
8: በቤንሻንጉል ጉሙዝ ክልል 70 ሚሊዮን ኩንታል ምርት ለመሰብሰብ አቅዶ እየሰራ እንደሚገኝ የገለጸው የክልሉ ግብርና ቢሮ በዘንድሮ የምርት ዘመን በዘር ለመሸፈን የታቀደው መሬት ከባለፈው ዓመት ጋር ሲነጻጸር የ400,000 ሄክታር ብልጫ እንዳለው አስታውቋል። የክልሉ ግብርና ቢሮ ኃላፊ የሆኑት ባበክ ረሊፋ በክልሉ ከ2015 ዓመተ ምህረት በፊት በነበሩት አለመግባባቶች ምክንያት የግብርና ምርት መጠን አነስተኛ እንደነበር በመግለጽ ከ2017 ዓመተ ምህረት ወዲህ የግብርና ምርት መጨመሩን ገልጸዋል። ከባለፉት 5 ዓመታት ወዲህ ዘንድሮ በዘር ለመሸፈን የተዘጋጀው መሬት በሄክታር ከፍተኛ መሆኑን ጠቁመዋል።
9: በየጊዜው በየአመቱ ስናይ ለምሳሌ ምርት ጭማሬ ከዚህ በፊት 15 አካባቢ 14 ሚሊዮን ነበር የሚያመጣ። ከዛ በኋላ 16 ሲመጣ ወደ 29 ሚሊዮን ገባ። በ17 ሲመጣ ደግሞ ወደ 54 ሚሊዮን ደረሰ። አሁን በየጊዜ ፕሮግረስ እየሄደ ማለት ነው። ከዛ ደግሞ በ17 18 ሲንሰራ አሁን ያመጣውና ያመጣነው 54 ሚሊዮን በዚህ 19 18 19 ደግሞ ወደ 7 ሚሊዮን ያድጋል። እሱንም እርሻ በየጊዜ ያደገ እርሻ ከ700,000 ወደ 900,000 ወደ 1.2 ከ1.2 መልሰን ወደ 1.6 አጠቅ አሁን ዘንድሮ 2 ሚሊዮን ያገኘ ነው። 400,000 ይጨመር ነው የመጣ ነው። ስለዚህ በዛ መንገድ እርሻም ይጨመረ ነው ምርትም እየጨመረ ነው።
8: አቶ አወቀ ኃይሉ በመተከል ዞን ዳንጉር ወረዳ ነዋሪ ሲሆኑ በ2013 ዓመተ ምህረት ተፈናቅለው የነበሩና ወደ ቀያቸው ከተመለሱት መካከል ናቸው። በወረዳው የግብርና ስራ ከባለፈው ዓመት በተሻለ መልኩ አርሶ አደሮች ወደ ስራ መግባታቸውን ጠቁመዋል። በወረዳው የጸጥታ ስጋት በሚስተዋልባቸው 2 ቀበሌዎች ደግሞ በተሟላ መልኩ አርሶ አደሩ ወደ ስራ ለመግባቱን ጠቁመዋል።
9: አቅርቦት አለ፣ የማዳበሪያም አቅርቦት አለ፣ የምትበር አቅርቦት አለ። እርሻ መሳሪያዎችም እንግዲህ የተወሰኑ ባለሀብቶች እናሉ መንግስት እያደራጁ የሰጣቸው ሰላም ተመላሾች ትራክተሮች ተጠናክረው እየሰሩ ነው። ማህበረሰቡን እገዛ እያደረጉ ነው። አሁን ጥሩ ነገር ላይ ያሉ
8: በመተከል ዞን ድባጤ ወረዳ ገጠራማ አካባቢዎች ላይ የሚገኙ ጊፖ፣ ጌሼ እና ጫንጮ የተባሉ ቀበሌዎችና በዞኑ ቡለን ወረዳ ጎንጎ በተባለ ቦታ ከአራት ወራት በፊት ተከስቶ በነበረው ግጭቶች ምክንያት አርሶ አደሩ ከነዚህ ገጠራማ ቦታዎች ተፈናቅለው እንደነበር የተናገሩት ሌላው ነዋሪ፣ አብዛኛው የቀበሌው ነዋሪዎች ወደ ቀያቸው ባለመመለሳቸው በተሟላ መልኩ ወደ ስራ ለመግባታቸውን ተናግረዋል። በዚሁ አካባቢ በነበሩ አለመግባባቶች በርካታ የአርሶ አደሮች መኖሪያ ቤቶች ተቃጥለው የነበሩ ሲሆን በአሁኑ ወቅት ከተወሰኑ አርሶ አደሮች በስተቀር መደበኛ ስራ ለመኖሩን ጠቁመዋል።
9: ከዲባቂ ወረዳ ያው በጫቲ ቀበሌ፣ ጊቦ ቀበሌ፣ ጌሼ ቀበሌ፣ ጫንጮ ቀበሌ እና ቱፊ ገንቤላ ነው እንደዚህ ሆነው ተቸግረው ያሉ። ከብሎ ወረዳ ደግሞ ጎንጎ ቀበሌ እና ማጣ እና በኩር የሚባላለች ህዝቡን ከተናቀለ ያው ቀያቸውን ለቀው ግማሹ ወደ ከተማ፣ ግማሹ ደግሞ ወደ አካባቢ ባለው ላይ ተሳፍሮ ነበሩ። አንዳንዶቹ በቃ በራብ ከምናልቅ ለወደ ቀያቸው ተመልሰው ትንሽ ያረሱና እንትን እየተንቀሳቀሱ ነው አሉ። አብዛኛው ህዝብ ደግሞ በቃ ፈርቶ ለጸጥታ ጉዳይ ተፈናቅሎ ነው አሉ።
8: ካማሺ ዞን ያነጋገርናቸውና የግብርና ስራ በስፋት እየተሰራ እንደሚገኝ የተናገሩት አቶ ጅሩ ካባ የተባሉ ነዋሪ በዞኑ ግብርና በስፋት የሚሰራባቸውና በእርሻ በሚታወቁ ዛይና ምሽጋ በተባሉ የዞኑ ወረዳዎች የግብርና ስራ በዚህ ዓመት የተሻለ እንደሆነ ተናግረዋል። በአካባቢው የጸጥታ ሁኔታ የተረጋጋ መሆኑን የተናገሩት ነዋሪው የትራንስፖርትና የግብርና ግብዓት እጥረት እንዳለ ነዋሪው ገልጸዋል።
10: አሁን ካማሺ ላይ ካሉት አምስት ወረዳዎች በጣም እንግዲህ ከዚህ በፊትም በእርሻ የሚሰማ ነው ማህበረሰብ ዛይ እና ምሽጋ ነበረ። በጣም አሁን እዛ አካባቢ በጣም እየተሰራ ነው። አሁን እዛ አካባቢ ምሽጋም የተመሳሳይ እርሻ ስራ እየታረሰ።
8: በቤኒሻንጉል ጉሙዝ ክልል የግብርና ዘርፍ ባለፈው ዓመት የምርት ዘመን 56 ሚሊዮን ኩንታል ምርት መሰብሰቡንም የቢሮ መረጃ ያመለክታል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ።
0: ከ25 ሚሊዮን በላይ ወጣቶች ይሳተፉበታል የተባለው አገር አቀፍ የክረምት የበጎ ፈቃድ አገልግሎት በሐዋሳ ከተማ በይፋ ተጀምሯል። ለመሆኑ ይህ የክረምት በጎ ፈቃድ አገልግሎት ምን ያህል ማህበራዊ ጠቀሜታ አስገኝቶ ይሆን? ተሳታፊ ወጣቶችንና የበጎ ፈቃድ አገልግሎት አስተባባሪዎችን ያነጋገረው የሐዋሳው ዘጋቢያችን ሸዋንግዛው ጋየው ተከታዩን ዝርዝር ልኮልናል።
11: ወጣት ታምሩ ታደለ ዘንድሮ ለአምስተኛ ጊዜ የተካሄደ በሚገኘው ወሰን ተሻጋሪ የክረምት የበጎ ፍቃድ አገልግሎት ተሳታፊ ነው። የበጎ ፍቃድ አገልግሎቱን የከፍተኛ ትምህርት ተቋማት ተማሪ ከነበረበት ጊዜ አንስቶ እየተሳተፈ እንደሚገኝ የሚናገረው ታምሩ በተሳትፎው በርካታ ስራዎች ማከናወኑን ጠቅሷል።
12: ከዚህ በፊት ብዙ ቦታ ተሳትፍ ያለው ተማሪ ያለው ከዩኒቨርሲቲ ስንመጣ ብዙ ጊዜ ልጆችን በማስተማር ጽዳት በመስራት የአረጋውያን ቤቶችን በመስራት ከዚህ በፊት ሰርተናል። አሁን ግን ወሰን ተሻጋሪ በጎ ስራ እየሰራን ነውና በየሄድንበት ክልል በበጎ ስራ የታቀዱ እንትኖች አሉ፣ እቅዶች አሉ። ችግኝ በመትከል ደም በመስጠት ትውልድ ግንባታ ላይ በመስራትና እዚህ በአጋጣሚ የመጣ ነው ከሁሉም ክልል ነውና ክልል ከመጡ ልጆች ጋር በሄድንበት ሁሉ ክልል ልጆችን ወጣቶችን በማሳተፍ ትውልድ ግንባታ ላይ እየሰራን ነው።
11: በወሰን ተሻጋሪ ክረምት የበጎ ፍቃድ አገልግሎት ሌላኛዋ ተሳታፊ ወጣት ጸጋ እውነቱ ከአማራ ክልል ወደ ሲዳማ ክልል መምጣቷን ትናገራለች። አገልግሎቱን ስትሰጥ ያሁኑ ለሁለተኛ ጊዜዋ መሆኗን የምትናገረው ወጣት ጸጋም በስራው ለውጥ አይቼበታለሁ ትላለች።
13: ለውጣችን ወጣቶችን ከሱስ ይታደጋል። ቤት ማደስ፣ አረጋውያን መጠየቅ፣ ጎዳና ላይ ያሉትን ምገባ፣ የጎዳና ላይ ምገባ እያንዳንዱ ነገሮችን በቃ ማለት ሁሉም ሳይሰስት ነው በጎ አድራጎት የሚያደርገው ብዙ ጊዜ ማለት ነው። እና እዚህ ጋር በጣም ምን አይነት ትምህርት ወስዳለው መሰለ፣ አንድነትን፣ ትንሿ ኢትዮጵያነትን ይፈጥራል። በስብስብነታችን ደስ ይላል በጣም።
11: አቶ ደስታ ለገሰ የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ምክትል ቢሮ ኃላፊ ናቸው። ወጣቶች በክረምት የበጎ ፍቃድ አገልግሎት መሳተፋቸው ሰፊ ጠቀሜታ እንዳለው የሚናገሩት አቶ ደስታም በተለይ ወጣቶች በጎነት በክልልና በወሰን የሚገደብ አለመሆኑን እንዲማሩበት እያደረገ ይገኛል ይላሉ።
14: በጎነት በክልል ወይም በወሰን የሚገደብ ሆኖ ሳይሆን ወሰን ለሌለው ድንበር ተሻግረው ሄደው ወሰን ተሻግሮ ሄዶ መስራት እንዳለባቸውና አሁን እዚህ የምታዩአቸው ደም እየለገሱ ያሉ ወጣቶች እዚህ ያሉ ወንድም እህቶች ላይኖራቸው ይችላሉ። ደማቸው ግን ለማን እንደሚሰጥ አያውቁም። ግን ደሜ ለሰው ሄዶ ነፍስ የሚያተርፍ ከሆነ ለሰው ለሌላ ሰው የሚበጋ ከሆነ የሚሆን ከሆነ ለምን አለግስም ብሎ በሰፊ ደም እየለገሱ ነው ያሉት። ጠዋት ትልቅ የጽዳት ዘመቻ አካሂደናል። ይህን ጽዳት ዘመቻውን ዛሬ ደም ለገሳውን ካካሄድን በኋላ ተግባራቱ የሚቀጥሉ ነው የሚሆኑት።
11: የሴቶችና ማህበራዊ ጉዳይ ሚኒስቴር ከአጋር አካላት ጋር በመቀናጀት የሚያዘጋጀው የወሰን ተሻጋሪ ወጣቶች በጎ ፍቃድ አገልግሎት በየዓመቱ በክረምት ወራት የሚካሄድ አገር አቀፍ ክንውን ነው። በጎነት ለኢትዮጵያ ከፍታ 5 በሚል መሪ ቃል ዘንድሮ ለአምስተኛ ጊዜ የሚካሄደው ይኸው አገልግሎት የማስጀመሪያ መርሃ ግብሩን በሐዋሳ ከተማ አካሂዷል። በመርሃ ግብሩ በአገር አቀፍ ደረጃ ከ25 ሚሊዮን በላይ ወጣቶች እንደሚሳተፉ የሴቶችና ማህበራዊ ጉዳይ ሚኒስቴር የወሰን ተሻጋሪ ክረምት የበጎ ፍቃድ አገልግሎት አስተባባሪ አቶ ብርሃኑ አበጋዝ ለዶቼ ቬለ ተናግረዋል።
15: በዘንድሮ የ2018 ዓ.ም የመደበኛ ፕሮግራም ስናይ እንደ ፌዴራል ሚኒስትር መስሪያ ቤት እኛ ያቀርነው ከ25 ሚሊዮን በላይ ወጣቶችን ለማሳተፍ ነው። በዚህም 25 ሚሊዮን ወጣቶችን አሳትፈን ወደ 53 ሚሊዮን የሚጠጋ የህብረተሰብ ክፍሎችን ተጠቃሚ ለማድረግ በቅድ ደረጃ ይዘናል። ከዛም በተረፈ ደግሞ ወደ 61 ቢሊዮን የሚጠጋ በጀት ለማደን በቅድ ይዘናል። ማለትም በመንግስትና በማህበረሰቡ የወጣውን በጀት ለማደን ያው ቅድ በደረጃ ተይዞ እየተሰራ ይገኛል። በቅድ ደረጃ ያስቀመጥናቸው 14 የስምሪት መስኮች አሉ። አንደኛ አረንጓዴ አሻራ የችግኝ ተከላ ፕሮግራም አለ። ደም ልገሳ አለ። ማጠናከሪያ ትምህርት አለ። ትውልድ ግንባታ አለ። ሌላው ይሄ ጸረ አደንዛዥ እጾች በዛ ዙሪያ የሚሰሩ አለ። የመንገድ ላይ ትራፊክ ደህንነቶች አገልግሎቶች አሉ። በእነዚህ ስራዎች ላይ ነው ተመርኮዞ የዛን የሚያክል አማውንት ኦፍ መኒ ሴቭ ለማድረግ የተሞክሮ ማለት ነው።
11: ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
0: የምትከታተሉት ከዶቼ ቬለ የሚተላለፍላችሁ የዜና መጽሔት ዝግጅታችን እንደቀጠለ ነው። ከተለያዩ ሀገራት የተውጣጡ በጎ ፈቃደኞችን ያካተተው የሄርት አታክ ኢትዮጵያ የልብ ሕክምና ባለሙያዎች ከ200 በላይ ለሚሆኑ ዜጎች ነጻ ሕክምና ለመስጠት ኢትዮጵያ ገብተዋል። አትላንታ ጆርጂያ ነዋሪ በሆኑት ጥንዶቹ ሐኪሞች ዶክተር አብስኔት መርድ እና ዶክተር ተስፋዬ ተሊላ የተመራው ይኸው የልብ ሕክምና በጎ ፈቃደኞች ቡድን በአምስተኛ ዙር ተልኮ ወደ ኢትዮጵያ የገባ 2.6 ሚሊዮን ዶላር የሚያወጡ የሕክምና ቁሳቁሶችን በመያዝ ነው። ዝርዝሩን የአትላንታው ዘጋቢያችን ታሪኩ ኃይሉ አዘጋጅቶታል።
16: ከዩናይትድ ስቴትስ፣ ካናዳ፣ ብሪታንያ፣ ህንድ፣ ሩዋንዳ እና ቦትስዋናን ጨምሮ ከስድስት ሀገራት የተውጣጡ 7 የልብ ቀዶ ሐኪሞችና ከ55 በላይ የበጎ ፈቃደኛ የልብ ሐኪሞችና ነርሶች ልብን መጠገን እንዲሁም ህይወትን የማዳን ብሎም በኢትዮጵያ የልብ ሕክምናን ማጠናከር አንድ ዓላማ ያስተሳስራቸው ናቸው። አባላቱ ይህን ተልእኮ አንግበው ሰሞኑን አዲስ አበባ ገብተዋል። የሄርት አታክ ኢትዮጵያ በጎ ፈቃደኞች ወደ ኢትዮጵያ ከመቅናታቸው በፊት የገንዘብ ማሰባሰቢያና ሐሳብ የመለዋወጫ የራት መርሃ ግብር አትላንታ ጆርጂያ ውስጥ በተሳካ ሁኔታ ተካሂዷል። የዘንድሮ አምስተኛ ዙር ነጻ የልብ ሕክምና ድርጅቱ ከተመሰረተ ጀምሮ ትልቁ የተባለ ሲሆን ሕክምናው በጥቁር አንበሳ፣ በቅዱስ ጳውሎስ፣ በልብ ማዕከልና በኮሪያ ሆስፒታሎች በአጠቃላይ በአራት ማዕከላት ውስጥ ይከናወናል ተብሏል። በዚህ መሰረት ተቋሙ 60 የልብ ሕመምተኞችን በማከም ተልእኮን የጀመረ ሲሆን ከነዚህም ማላንዳንዶቹ ለአመታት የህይወት አድን ሕክምና ለማግኘት ሲጠባበቁ መቆየታቸው ተመልክቷል። የሕክምና ቡድኑ በዚህኛው አምስተኛ ተልእኮ በተለይ በልብ ሕመም ለሚሰቃዩ ህጻናት ለመጀመሪያ ጊዜ ሕክምና ያካሄዳል ተብሏል። ለዚህ ተልእኮ መሳካት አስተዋጽኦ ላደረጉት በጎ ፈቃደኞች፣ ለኢትዮጵያ አየር መንገድና አትላንታ ለሚኖሩ የዲያስፖራ ማህበረሰብ አባላት ዶክተር ተስፋዬ ምስጋና አቅርበዋል።
17: በጣም እንግዲህ እየተደረገን ላለው እገዛና አገልግሎት በጣም እናመሰግናለን። ቮለንቲሮቻችንን የኢትዮጵያን ኤርላይንስ እና የአትላንታ ጆርጂያ የሚኖር ዳያስፖራ ከልብ የመነጨ ምስጋናዬን ላቀርብ እወዳለሁ።
16: የዘመቻው ዓላማ ጊዜያዊ ሕክምና መስጠት ብቻ ሳይሆን በሀገር ውስጥ ዘላቂ አቅም መገንባት እንደሆነ የተገለጸ ሲሆን ለዚህም 6 የሀገር ውስጥ ባለሙያዎች ለከፍተኛ ስልጠና ወደ ህንድ እንደሚላኩ ተገልጿል። በሐምሌ 11 እንደሚካሄድ በሚጠበቀው የገቢ ማሰባሰቢያ የራት መርሃ ግብር ላይም የሕክምና ማዕከል ግንባታ እቅድ ይፋ እንደሚደረግ ተገልጿል። ሄርት አታክ ኢትዮጵያ የተመሰረተው የተቋሙ አንደኛው መስራች ዶክተር ተስፋዬ አጎት ኢትዮጵያ ውስጥ ተገቢውን የሕክምና አገልግሎት ማግኘት ባለመቻላቸው ምክንያት በልብ ህመም ከሞቱ በኋላ ነው። አጎታቸው በመጡበት በዚያው ግስ ዶክተር ተስፋዬ እዚህ ሁሉም ነገር በተመቻቸበት ዩናይትድ ስቴትስ ባንድ የ93 አመት አዛውንት ሴት ላይ ተመሳሳይ ዮታድን ቀዶ ጥገና በተዘካው ኔታማከነው ናቸውን ከዶች ቨለ ጋር በነብራቸው ቆይታ ተናግረዋል። በዶክተር ኦብስሊት መረድና በዶክተር ተስፋዬ ተሊላ የተመሰረተው ተቋሙ ላለፉት 2 አመታት በላይ በነጻ ህክምና ሰጥ የቆየ ሲሆን ባለፉት 4 ዙሮች ብቻ ከ6 ቢሊዮን ዶላር በላይ የሚያወጣ ወጪ በመሸፈን የ480 ሰዎችን ህይወት መታደግ ችሏል።
17: ሃርት አታክ ኢትዮጵያ የሚባል የግብረሰናይ ድርጅት ከ3 አመት በፊት አቋቁመን እኔና ባለቤቴ በአመት አንዴ ወይ ሁለቴ ወደ ኢትዮጵያ እየተመላለስን የልብ ቀዶ ጥገና ለህፃናትና ለአዋቂ ማድረግ ከጀመረን እንግዲህ ቆየን። ወደ 480 የሚሆኑ ህሙማንን ከዚህ በፊት ሰርተናል።
16: ሃርት አታክ ኢትዮጵያ በዚህ በጉንቅ ስቃሴው ዘንድሮ ከማህበረ ግዩራን ዘረ ኢትዮጵያ ማለትም ሲል ኢትዮጵያ የውቅና ሽልማት ተቀብሏል። በተመሳሳይ ከዚህ ቀደም ከቢቂላና ምሳሌ የሽልማት ድርጅቶችም ሽልማት እናውቅና እንዳገኘ አይዘነጋም። ለዶች ቨለ ሬዲዮ ለተናገረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ።
0: አድማጮች የመጨረሻው ዘገባችን ላይ ደርሰናል። እዚህ ጀርመን ያቆየናል። ጀርመን ወታደራዊ ኃይሏን ማጠናከር መጀመሯን ይመለከታል። ጀርመን የመከላከያ ዘርፏን ለማጠናከርና ለማዘመን መነሳቷን ያሳየች ነው። የሀገሪቱ መራሄ መንግስት ፍሬድሪሽ ሜርስ ከዶናልድ ትራምፕ ጋር እንደ አዲስ የመካከለኛ ርቀት ተወንጫፊ ሚሳኤል ግዥ ስምምነት አድርገዋል። በርሊን ከትራምፕ አስቀድሞ የአሜሪካ ፕሬዝዳንት ከነበሩት ከጆ ባይደን ጋር ያደረገችው ስምምነት በትራምፕ ተሰርዞ ነበር። ሸዋዬ ለገሰ በጉዳዩ ላይ አጭር ዘገባ አጠናቅራለች።
7: ከቅርብ ዓመታት ወዲህ ጀርመን የመከላከያ ኃይሏን ለማጠናከር ወስና መንቀሳቀስ ጀምራለች። ለዚህም ከፍተኛ በጀት መድባለች። በጎርጎሮሳዊ 2030 ዓመተ ምህረት ላይም ጀርመን መከላከያዋን ለማዘመን የምታወጣው ወጪ ከ200 ቢሊዮን ዩሮ በላይ እንደሚሆን መረጃዎች ይፋ አድርገዋል። በመጪው ጎርጎሮሳዊ ዓመት 2027ም እንዲሁ የመከላከያ በጀቱ ወደ 30% ከፍ ማለቱ ተነግሯል። በርሊን የመከላከያ ኢንዱስትሪዋን አቅም በማጠናከሩ ሂደትም ከዩናይትድ ስቴትስ ጋር በቅርበት እንደምትሰራ አስታውቃለች። ይህንንም የመከላከያ ሚኒስትር ቦሪስ ፒስቶሪየስ መራሄ መንግስት ፍሬድሪሽ ሜርስ እና የሰሜን አትላንቲክ የጦር ቃል ኪዳን ኔቶ ዋና ጸሐፊ ጀነራል ማርክ ሩት ባሉበት ለዘጋቢዎች ተናግረዋል።
18: ምንም እንኳ ለበለጠ ነጻነት የሚቀርቡ ጥያቄዎች ቢኖሩም የአሜሪካንን ስልቶች አንፈልግም ያለ ግን የለም። ነገሩ እንዲህ አይደለም። ወደፊትም ቢሆን እንዲህ አይሆንም። ከአሜሪካ የጦር መሳሪያ ኢንዱስትሪ ጋር በቅርበት መስራት እንፈልጋለን። ይህንን ማድረጋችንንም እንቀጥላለን። እናም እኛ እስካሁን ገና የሌለን ስልት አለ። ያ ደግሞ በቀጣይ 5-10 ዓመታት ውስጥ በአስቸኳይ እንዲኖረን እንፈልጋለን። በተመሳሳይ የአሜሪካ የማምረት አቅም የተወሰነ እንደሆነ እናውቃለን። የዚህን አቅም በአፋጣኝ ማስፋፋት እንደሚያስፈልግም እናውቃለን። ለዚህ ነው እንዲህ ያለውን ስልት በሙሉ ወይም በከፊል ጀርመን ውስጥ የመገንባት ፍላጎት ያለን።
7: የኔቶ ዋና ጸሐፊ ማርክ ሩት በበኩላቸው የሰሜን አትላንቲክ የጦር ቃል ኪዳን አባል ሀገራት ስብሰባ ከመካሄዱ በፊት የአባል ሀገራቱ የመከላከያ ኃይል አቅም መጠናከር እንደሚኖርበት አሳስበዋል። በተለይም የጀርመንን የኢንዱስትሪ አቅም ከፍተኛነት በማመላከት የኔቶ አባል ሀገራት አብረው እንዲሰሩ ጥሪ አቅርበዋል።
18: ጀርመን ዋነኛ የመከላከያ ኩባንያዎችና ከዓለም ምርጥ የምርምር ተቋማት ያላት ጠንካራ የኢንዱስትሪ ኃይል ባለቤት ናት። የኔቶ መልእክት በመላው ተባባሪዎቹ ኢንዱስትሪዎች ግልጽ ነው። ዝግጁ ሁኑ፣ ፍጠኑ፣ አብራችሁ ስሩ፣ አዲስ የምርት መስመሮችን ክፈቱ፣ የአቅርቦት ሰንሰለቶችን አስፋፉ፣ እናም ለደህንነታችን የሚያስፈልገንን በፍጥነት አቅርቡልን።
7: ይህ በእንዲህ እንዳለ ዩናይትድ ስቴትስ ለጀርመን ቶም ሃክ የተሰኙት ሚሳይሎች እንዲሸጡ መወሰኗ ተሰምቷል። ቀደም ሲል ፕሬዝደንት ዶናልድ ትራምፕ ከሳቸው በፊት የአሜሪካ ፕሬዝደንት በነበሩት ጆ ባይደን አማካኝነት ከበርሊን ጋር የተጠቀሰውን ሚሳይል ጀርመን ውስጥ የማስገባት ስምምነት ሰርዘው ነበር። የጀርመን መንግስት ይህን እስከ 2500 ኪሎ ሜትር የሚወነጨፍ ሚሳይል ለመግዛት ዋሽንግተንን ለማሳመን ከፍተኛ ጥረት ሲያደርግ መክረሙን የተነገረው። ባለፉት 2 ቀናት በኔቶ ጉባኤ ላይ በአካል የተያዩት የሁለቱ ሀገራት መሪዎች እንደ አዲስ መስማማታቸው ተገልጿል። መራሄ መንግስት ፍሬድሪሽ ሜርስ ስለ ሽያጩ ሁለቱ ሀገራት መስማማታቸውን ለጀርመን ታህታይ ምክር ቤት ይፋ አድርገዋል።
18: አንካራ ላይ ከኔቶ ጉባኤ ጎን ለጎን ከአሜሪካ መንግስት ጋር የአሜሪካ ቶማሆክ ሚሳኤሎች ገዝተን በጀርመን እንድናስቀምጥ ከአሜሪካ መንግስት ጋር ተስማምተናል። ይህንን በማድረግም በመከላከያችን ውስጥ ያለውን ወሳኝ የስትራቴጂ ክፍተት የምንዘጋ ሲሆን በዚያም ላይ በአውሮፓ የራሳችንን ስልቶች በማሳደግ እናጠናክራለን።
7: ዶናልድ ትራምፕ ባለፈው ሰሞን ያንዳንድ ሀገራት ወታደራዊ በጀት አሳፋሪ ነው የሚል ትችት ሰንዝረው ነበር። የጀርመኑ መራሄ መንግስት የሀገራቸውን የመከላከያ ዘርፍ ለማጠናከርና ብሎም ለማዘመን በምክር ቤታቸው ባሳለፉት ውሳኔ ከተሰነዘረው ትችት ሀገራቸውን ለማላቀቅ እየሞከሩ መሆኑ መታየት ጀምሯል። ጀርመንም ይህን እርምጃዋን ከማንም አትደብቅም በማለት ለመከላከያ የተመደበውን በጀት ሜርስ በአደባባይ ገልጸዋል። በዚህም የኔቶ አባል ሀገራት የመከላከያ አቅም መጠናከር አለበት የሚለውን መልእክታቸውን ማስተላለፋቸውን የተገለጸው።
0: ሸዋዬ ለገሰ። አድማጮች፣ በዚሁ የሸዋዬ ዘገባ የዛሬው የዜና መጽሔት ዝግጅታችን አብቅቷል። በቀሪው ጊዜ የሚያስተናግዳችሁ የባል መድረክ ነው። ዝግጅቱ እስኪቀርብ ድረስ ከዚህ ሙዚቃ ጋር አብረን እንቆያለን።

0: ይህ ዶቼ ቬለ DW ነው። የቀጣዩ ዝግጅት የባህል መድረክ ርዕስ የኢትዮጵያ አትሌቲክስ አያት ሻለቃ ባሻ ዋሚ ቢራቱ ይላል። የ109 ዓመት የእድሜ ባለጸጋ አትሌት ዋሚ ቢራቱ የዛሬው የባህል መድረክ እንግዳ ናቸው። ያነጋገራቸው ስዩም ጌቱ ነው ዝግጅቱን የሚያቀርብልን። አብረን እንቆይ።
1: የባህል መድረክ
2: አትሌት አበበ ብቅላ በጎርጎሳውያን 1960 በሮም አደባባይ በባዶ እግሩ የዓለምን ክብረ ወሰን ባሻሻለ ሰዓት ሲያሸንፍ ከአራት ዓመታት በኋላ በቶኪዮ ኦሎምፒክ ሌላኛው የዓለም ክብረ ወሰን አሸናፊነቱን ሲያስጠብቅ ስለሱ ጀግንነት ለመመስከር ዓለም ቃል አጥሮት ታይቷል። አበበ ብቅላ በሮም በባዶ እግሩ የዓለም ትልቁ መነጋገሪያ ሲሆን ስለ አትሌት ሻለቃ ባሻ ዋሚ ቢራቱ ስም እምብዛም የሚጠራ የሚታወቅም አልነበረም። ግን ጀግናው አትሌት አበበ ብቅላ በወቅቱ ወዲያው እኔ የኢትዮጵያ ሁለተኛው ምርጥ አትሌት እንጂ አንደኛ አይደለሁም ብሎ በመናገር ኢትዮጵያ አንደኛዋን እቤት ትታ በሁለተኛው ዓለምን አስደመመች እንዲባል አደረገ። በጎርጎሳውያን 1964 በቶኪዮ ኦሎምፒክ አበበ ብቅላ ዳግም ድሉን ሲያስጠብቅ አሰልጣኙንና ጓደኛውን ዋሚ ቢራቱን ከጎኑ በማጣቱ አዘነ። ከድሉም በኋላ በዚሁ አምርሮ አለቀሰ። የዓለም አትሌቲክስ ጸሐፊያን ስለ ኢትዮጵያ አትሌቲክስ ለመጻፍ አንድ ነገር ይመክራሉ። የኢትዮጵያ አትሌቲክስ አባት ከሚባልላቸው እንደ አበበ ብቅላ ካሉ ስመጥር አትሌቶች አስቀድሞ የኢትዮጵያ አትሌቲክስ አያት የሚሏቸው ዋሚ ቢራቱን ማግኘት ግድ ነው። ሻለቃ ባሻ አትሌት ዋሚ ቢራቱ ዛሬ ላይ በ109 እድሜ ላይ ሆነው ምንም እንኳን ጆሮና አይናቸው በእርጅና ብዛት ቢዳከምም ብርታት ጥንካሬያቸውና የማስታወስ ችሎታቸው ልክ እንደ 30ና 40 ዓመት እድሜ ጎረምሳ የግል ታሪካቸውንና የጥንቱን የኢትዮጵያን አትሌቲክስ ታሪክ ለመናገር ብቁ ናቸው።
3: ያኔ ፊት ቀረ ኢትዮጵያ ዘንድሮ ሶስት ወርቅ ታገኛለች ብሎ ነገረ። በምን አወቅያል? ሚስቴር ዋሚ የሚገባ ሰዓትና የውጭ የሚገቡት ሰማይና ምድር ብለው መልክ ሰጡኝ። ተመርቄ ደብረ ዘይት ገባኝ። 6 ቀት ሲሆን 19 ቦታ ቡጉንጅ ወጣው አስቀረ።
2: በወቅቱ የኢትዮጵያ ምርጡ አትሌት ዋሚ ቢራቱ በህመም ምክንያት ከሮም ቢቀሩም አበበ ወደ ሮም ኦሎምፒክ ተጓዘ።
3: አበበ ሄደ ያለም የኢትዮጵያ አይን ታሪክ ምሰሶ አስቀምጦ ተመለሰ። አንተ ስንት ጊዜ ነው ሻምፒዮና በለ ሲጠይቁ ሻምፒዮና ታመ ነው ቀረ፣ እኔ ለሱ አልደርስም ሁለተኛ ነው አሁን ነው አለ። ኢትዮጵያ አንደኛ ደብቀ ሁለተኛ ላከች የሚሉት መዝገብ ላይ ተመዘገበ።
2: አትሌት ሻለቃ ዋሚ ቢራቱ የተወለዱት ጥር 11 ቀን 1909 ዓ.ም በቀድሞው ሸዋ ክፍለ ሀገር በመናገሻ አውራጃ በሱሉልታ ወረዳ በአካኮና መናብቹ ቀበሌ ገበሬ ማህበር ነው። አሁን ድፍን 109 ዕድሜ ላይ የሚገኙት ዋሚ በልጅነታቸው እንደ ማንኛውም ገጠሪቱ የኢትዮጵያ ክፍል የሚያድግ ልጅ ከብት እየጠበቁ እየተላኩ በመልካም ስነግባር ታዘው ነው። የቢራቱ ቢራቄ ልጅ ዋሚ ከሁሉም የአካባቢው ልጆች የሚለያቸው አንድ ነገር ግን አለ። ሮጦ የሚያመልጣቸው አይደለም ሰው እንስሳም አልነበረም። ሩጫ ስፖርት መሆኑን ያወቁት ግን ዘግይተው ነው። ከህይወት ተፈንታቸው ጋር ያገናኛቸው አንድ አጋጣሚም ይሄ ነው። እናታቸው ወይዘሮ ወርቄ አያና ወደ አዲስ አበባ ሂደው የተለያዩ ሸቀጦችን ገዝተው ሲመለሱ የቡና መጠቅለያ አድርገው ወደ ቤታቸው ያመጡት ጋዜጣ የአንድ ዓለም አቀፍ አትሌት ፎቶን ይዘዋል። ዋሚ ጋዜጣውን አነሱ፣ አትሌቱንም ተመለከቱት። እድሉን ባገኝ ከሱ የበለጠ እኮ እሮጣለሁ ብለውም ከዛች ቀን ጀምሮ ስለ አትሌቲክስ ማሰብ ማፍሰልሰል ያዙ። አትሌት ዋሚ ቢራቱ ቤት መስርተውም 11 ልጆችን አፍርተዋል። ከነዚያ መካከል 10ኛ ልጃቸው የሆኑት ጃገማ ዋሚ ቢራቱ አሁንም ድረስ 100 ዓመታትን ተሻግረው በህይወት የቆዩላቸውን አባታቸውን በቤታቸው ይንከባከባሉ።
4: አባዬ ሚዳቁ አባሮ ይዛል፣ ጃርትን አባሮ ይዛል፣ ጥንቸልን አባሮ ይዛል። ፈረስ ከኔ እኩል ሊሮጥ የሚችለው አራት ጋሻ መሬት ነው የሚለው። ከአራት ጋሻ መሬት በኋላ ፈረስ አባዬ መፎካከር አይችልም። በእንዲህ አይነት ሁኔታ ውስጥ እያለ ነው አያታችን አዲስ አበባ መጣ። ሌሎች ነገሮችን ገዝታ ቡናም በጋዜጣ ቡናው ተጠቅልሎ ከመጣ በኋላ እሱ ግብርና ውሎ መጥቶ ኦሮምኛ ዘፈን ማንጎራ ግብሮ ይወዳል። ያንን እየተጫወተ እያለ አያታችን ወርቄ አያና እቃውን የገዛችውን ነገር በምትለያይበት ወቅት ያንን ጋዜጣ እግሩ ስር ትጥላለች ማለት ነው። ያንን ጋዜጣ አንስቶ የስፖርተኛ ምስል ያያል። ከእንዲህ አይነት ሰው ጋር ብወዳደር ላሸንፍ እችላለሁ የሚለው ይቻላል መንፈስ እዛ ጋር ይፈጠራል ማለት ነው።
2: አትሌት ዋሚ ቢራቱ ከመስከረም 5 ቀን 1945 ዓ.ም ጀምሮ በ36 ዓመታቸው ወታደር ሆነው የተከተሩበት ለት ወደ አትሌቲክስ ህልማቸው ለመምጣት መደላደል የተፈጠረበት ለት ነበር። የውትድርና ስልጣናቸውን ጨርሰው ሁለተኛ ክፍለ ጦር ተመድበው ወደ አስመራ የሄዱት ዋሚ በወቅቱ ምልመላ ወታደሮች በህብረት ሩጫ ይወዳደሩ ስለነበር በ10 ኪሎ ሜትር በ5000 እና በ10000 ሜትር ሁሌም አንደኝነትን ይቆናጠጡ ነበር። ለሜልቦርን ኦሎምፒክም ተስፋው ከዋሚ ላይ ይወርቃል። ግን ዋሚ ባንድ ምክንያት ወደ ሜልቦርን ተጉዞ ማንነቱን ለዓለም እንዳያሳይ አንድ ነገር እንቅፋት ይሆንበታል። ልጃቸው ጃገማ ዋሚ አስረዳሉ።
4: በአትሌቲክሱ እስከ ሮም ኦሎምፒክ እኮ ያሉ ሪከርዶች ባባዬ ናቸው። የኢትዮጵያ ህዝብ የሚያቀው አባዬ ነው እኮ ሪከርድ። ዓለም አቀፍ ውድድሮች አልነበሩ ከሮም በፊት። የሜልቦርን ኦሎምፒክ ያው ቅድም እንደገለጸልህ ማጣሪያዎቹን በማራቶን ነጋሽ ቤኛና አባዬ፣ ሶስተኛ ገብሬ ብርቄ፣ አራተኛ ባሻ የፈለቀ ነበሩ። አባዬ ፈቃድ ጠይቆ ሲከለከል ነው ወደ ክቡር ዘበኛ የመጣው ማለት ነው። ስለዚህ ሮም ኦሎምፒክን ኳሊፋይድ ከሆኑ በኋላ ያው በተፈጠረው ምክንያት እንትን አለ። ስለዚህ አሁን ሲኒየርነትን ስታመጣ ደጋግሞ በማሸነፍና ሪኮርዶችን በመያዝ አባዬ የነ አበበ የነማሞም ሲኒየር ነው ማለት ነው። ከዛ በኋላ ነው እንደሱ የመጡት። አቀማመጡን እንትን ስትለው እንደዛ ነው የሚመጣው። ፈርቀዳጅነቱ በእንዲህ አይነት መልኩ ነው ማለት ነው። የሱ ለየት የሚያደርገው ምንድን ነው? ከ1500 3000 ሜትር 5000 10 ኪሎ ሜትር 12 ኪሎ ሜትር ክሮስ ካንትሪ ማለት ነው 15 ኪሎ ሜትርም አለ 21 ኪሎ ሜትር 32 ኪሎ ሜትር የሚባል አለ 42 ኪሎ ሜትር ከ195 ሜትር። እሱም ብቻ አይደለም ዲሲፕሊን ዎኪንግም ነው የሱ ኤክሰፕሽናል።
5: እንዳለመታደል ሆኖ ኦሎምፒክ ላይ ተሳክቶላቸው በአቅማቸው ልክ አልወጡ። ግን ደግሞ ልነገርላቸው የሚገባ ትልቁን አሻራ ያሸነፉ ናቸው።
4: ልክ ነው።
5: ቶኪዮ ላይ 64 ለምን አልተሳተፉ?
4: 64ም በማራቶንም በዲስፕሊን ዎኪንግም ኳሊፋይድ ነበረ። ከዛ በኋላ ዋሚ በእርምጃ ቢሳተፍ ይሻላል ሁለት ወርቅ እንዲኖር አበበ በማራቶን ዋሚ በዲሲፕሊን ዎኪንግ ተባለ። ከዛ በኋላ ያው የትራንስፖርት በጀት እንደዚህ የለም በሚል ኤቭሪቲንግ ጨርሰው እንትን ካሉ በኋላ ከተመረጡ በኋላ እንደሱ እንደቀረ ነው የሚናገረው። ሶስቱን ኦሎምፒኮች ሜልቦርንን፣ ሮምን፣ ቶኪዮን ቢሳተፍ በእርግጠኝነት ኢትዮጵያ አሁን ካላት ታሪክ የደመቀ ታሪክ ይኖራት እንደነበረ ምንም ጥርጥር የለውም። የታሪክ ማህደሩ ይህንን ነው የሚያስረዳው። ሰባት ኦሎምፒኮችን ያለመታከት የታገለ አትሌት አለ ቢባል ዋሚ ብራት ነው። ተስፋ ሊቆርጥ ይችላል የተወሰኑ ኦሎምፒኮችን እንትን ሲል 1972 ሞስኮ ኦሎምፒክ ግን ተጉዟል። የሄደበትም በሶምሶማ እርምጃ ነበረ። እዛ ላይ እንግዲህ አሁን ተፈጠረው ነገር ሞስኮ ኦሎምፒክ ተጉዟል፣ ግን ሌላው ዲቴይልን ሚዲያ ላይ መናገር አያስፈልግም፣ ባቆመው ይሻላል።
2: አንጋፋው አትሌት ዋሚ ብራቱ ዛሬ ላይ ሆነው በ109 እድሜያቸው በህመም ከቀሩበት የሮም ኦሎምፒክ በላይ በገንዘብ እጥረት በሚል የቀሩበት የጃፓኑ ቶኪዮ ኦሎምፒክ እድልን ለመጠቀም አለመቻላቸው በእጅጉ ይቆጫቸዋል።
3: ሲቀር ከኦሎምፒክ ላይ ተመዝግቦ ያለው ገንዘብ የለኝ ተብሏል ብሎ ስላስቀሩት ከዛ ጊዜ ጀምሮ እስከ ዛሬ 73 ዓመት ከስፖርት አልተለየም።
2: ዋሚ እሳቸውን ተክቶ በሮምና ቶኪዮ ስለነገሰው ጓደኛቸው አትሌት አበበ ብቅላ ግን አውርቶ አይጠግቡም።
3: ጥሩ ልጅ ነው፣ እኔ የምናገር ይሰማል። አንድ ቀን አገላምጦ አላወቅ አደጋም የደረሰበት ሁለት ጫጫ ሜዳ ትንሽ ዳገቱ ወርዶ በኃይል ሴት ተገልብጦ ይሆናል። አካለ ስንኩል ነው። ውጭ ላኩት። ፍቅራችን እዚህ ድረስ ነው። እንዲሁ ታመመው ሆስፒታል ገባ። ሰው የሚወራ ብዙ ነው። እሱ የሞተው በደም ብዛት ነው። ዘሩ ይለምልም። አበባ ፍቅር በዚህ ላይ ነው።
2: አንጋፋው አትሌት ዋሚ ብራቱ ዛሬ ላይ 109 ዓመት እድሜን ደፍነው ለ73 ዓመታት በሙሉ በስፖርቱ ላይ ቆይተው ዛሬም ላይ የኢትዮጵያ መለያ በሆነው የስፖርት ቱታን ሁሌም ለብሶ ይታያሉ። ዛሬም በዚህ እድሜያቸው ከአቻዎቼ ጋር የመሮጥ እድሉን ባገኝና የአገሬን ባንዲራ ባውለበልብ ብለውም ይመኛሉ። ልጃቸው ጃገማ ዋሚ በተለይም ለሀገር ያላቸው ፍቅር ግን የተለየ ነው ሲሉ አባታቸውን ገልጸዋል።
4: ከሁሉ በላይ ለሀገር ያለው ፍቅር በጣም በጣም የሚገርም ነው። ሕይወቱን ሁሉ ወታደር ነዋ። አበበ ቢቂላ አባዬን አይቶ መታመሙን አይቶ ሙቀቱን አይቶ በዛም ወቅት ዋሚ በቃ የተወሰነ ደቂቃ ሲቀር አትሩጥ በቃ ብሎ ይሄንን ነግሮት ነበረ። አይ ሀገርን ወክለና አበበ የመጣ ነው እኔ በሞት ሬሳይን ይዘት ሄዳለህ ብሎ ሀገርን እንደሚያስቀድም ያሳየበት ነው። ሁሌ እኔ ስመጣ የሚጠይቀኝ ሀገር እንዴት ነው ልጄ ሰላም ነው። ሁሌ ጸሎቱ ለሀገር ነው። ለሀገር ያለው ፍቅር ለባንዲራ ያለው ፍቅር በጣም ጥልቅ ነው። ለስራ ያለው ደግሞ በጣም የተለየ ነው። ስራ ይወዳል፣ ሰዓት ያከብራል፣ ሰውን ሁሉ ይወዳል። አውቀዋለሁ አላውቀውም የለም፣ ሁሉንም ሰላም እያለ ነው የሚሄደው። አባዬ እጆቹን ሲያነሳ መታየው ውድድር ላይም ሆኖ እንኳን የሚያደርገው ነው። ስራውንም ይወድ ሀገሩንም ይወድ ዲሲፕሊን እንዲሆነ ነው። በጣም ንቁ የሆነ ወታደር ነው አባዬ። ስለዚህ ስፖርት ለሱ ለወዳጅነት ለድል ለአካል ጥንካሬ እና ለመልካም ግንኙነት የሚጠቀምበት ነው። የስፖርትን መርሆች በህይወቱ ተግባራዊ አድርጎታል። ከስፖርት የሚለየኝ ሞት ነው ነው አሁንም ቃሉን ጠብቆ ነው ያለው።
2: ከጃጋማ ዋሚ ብራቱ ለአንጋፋው አትሌት ዋሚ ብራቱ ለማስታወሻነት የተበረከተው ግጥምም እነሆ።
4: ሻለቃ ባሻ ዋሚ ብራቱ፣ ስሙ ሲጠራ ዋሚ ብራቱ፣ መልሱ የእንቸፍ ሰሬን ገራን ይነማቱ፣ ማር በወተቱ አጥንተ ብርቱ፣ ፈረንሳይ ነው ቤቱ። የስፖርት ህይወቱ ከገጠር ጀምረዋል፣ ሚዳቋና ጃርትን ቆቅን ያባረራል፣ ከፈረስ እኩልም ተወዳድሮ ይረታል። ፋና ወጊ አትሌት መሆኑን አይተናል፣ በባዶ እግር ሮጦ ድልን ተጎናጽፏል። በአምስትና አስር ሺህ በሀገር አቋራጭ፣ በግማሽ ማራቶን፣ በሶምሶማ እርምጃ፣ በማራቶን ድሉም ፈርቀዳጅም ሆኗል። ታሪክ ምስክር ነው ይህን ይናገራል። ባንዲራ ነው ፍቅሩ፣ ሀገር ነው ኩራቱ፣ ዋጋንም ይከፍላል ለምሳሌነቱ። ላቡን ብቻ አይደለም ደሙንም አፍስሷል። የአሸናፊነትን ተከታትሎ መግባት መሰረትም ጥሏል። የኢትዮጵያንም ድል በጃፓን ኦሳካ ካቤ ጋር አብስሯል። ትናገር ኢትዮጵያ፣ ትናገር ኦሳካ፣ ሰንደቃችን ደምቃ ከፍ ብላ ስትፈካ። ይሄ ነው ጀግንነት ሁሌም ኩራታችን፣ ባንዲራችን ልቆ ማየት ነው ዓላማችን። ሁሌም ቃሉ ከስፖርት የሚለየኝ ሞት ነው ይላል። ለቃሉም ይተጋል ቃሉንም ጠብቋል። ለኢትዮጵያ ለአፍሪካ ለዓለምም ቅርስ ነህ። አምላክ ዕድሜ ይስጥህ በሰላም ያቆይህ። እኛ ኢትዮጵያውያን እንኮራብሃለን። አምላክ ለእኛ የሰጠን የአትሌቲክስ አባት ነህ። የትውልድ ስፍራ ሱሉልታና ካኮ በእውነት ይመስክሩ። ኮረብታና ወንዙ ሜዳና ጫካው ተራራ ሸንተሩ፣ የሮጥክበት ሁሉ ዋጋ የከፈልክበት። ትናገር ኢትዮጵያ የጀግኖች ተምሳሌት፣ አሁንም ኢትዮጵያ የእንቁዎች እናት፣ የሯጮች መፍለቂያ የድል ሀገርም ናት። አታስብ አባዬ ዋሚዬ፣ ታሪክ ይቀጥላል። በአንድነት በፍቅር ስሟ ይከበራል። ሰንደቅ ዓላማችን ከፍ ብሎ ይታያል። የታሪክ አሻራ በእርግጥም ይደምቃል። አብቦ አብቦ ፍሬውም ይታያል። ፍሬውም ለዓለም ሁሉ ይገለጣል። በጀግኖች ልጆቿም ታሪክ ይታደሳል። በጀግኖች ልጆቿም ታሪክ ይታደሳል።
2: ከእረኝነት ከዚያም ከግብርና ብሎም በውትድርና ህይወት ስር ያለፉት አንጋፋው አትሌት ዋሚ ብራቱ ጥብቅ በሆነው የስፖርት ህይወት ዛሬ በ109 ዓመታቸው የ11 ልጆች አባት፣ የ27 ልጆች አያት፣ የ32 ልጆች ቅድመ አያትና የ5 ልጆች ቅድመ አያት ሆነው የአካል ጥንካሬና የማስታወስ ችሎታቸው በብዙ ይደነቃል። ከ1945 እስከ 1953 በባዶ እግር የሮጠ ዋሚ ከመሮጥም አልፎ በማሰልጠን በርካታ አትሌቶችን በማፍራትና በወጌሻ ሙያቸው ለዓመታት አገራቸውን አገልግለዋል። ምንም እንኳን በኦሎምፒክ ደምቀው ለመታየት እድል ቢጠምባቸውም ከሞስኮ እስከ ግብፅ፣ ከዩጋንዳ ኢንቴቤ እስከ ቼኮስላቪያና ጃፓን ኦሳካ በአትሌቲክሱ ትራክ ተፋልመዋል።
4: ሌሎች ሀገር ውስጥ ያስመዘገባቸው ከ1500 ጀምሮ 51ዱን በአንደኝነት ነው፣ 44ቱን በሁለተኝነት፣ 30ውን ደግሞ በሶስተኝነት። ከዛ ውጭ ደግሞ የሚሳተፋቸውን ደግሞ በጣም ብዙ ውድድሮችን በሀገር ውስጥም ከሀገር ውጭ ያለውንም ጨምሮ ማለት ነው። ትልቁ ግን ለሱ ስፍራ የሚሰጠው ጃፓን ላይ የተሳተፈውን ውድድር ነው ማለት ነው። የኦሳካ
2: የዚሁ የኦሳካ 65ኛ ዓመት የደም አሻራ የተሰኘ መርሃ ግብር በአዲስ አበባ ሀይሌ ግራንድ ሆቴል በቅርቡ ተዘክሯል።
4: ይሄ ሊረሳ የሚገባ ታሪክ ስላልሆነ ነው በዕለቱ ያ ዝግጅት እንዲደረግ የፈለግኩት። የአንጋፋው አትሌት ዋሚ ብራቱ 65ኛ ዓመት የባዶ ግንብ የደም አሻራ፣ የጃፓን አምባሳደር ተገኝተዋል። ከባህልና ስፖርት የሚያደንቁት እንዲሁም ቤተሰብ ተገኝተዋል። ታሪኩ በደመቀ ሁኔታ ተከብሯል። አዋሽ ባንክን፣ አዋሽ ኢንሹራንስን፣ ኖህ ሪል ስቴትን በዝግጅቱ ላይም በተለያየ መንገድ አስተዋጽኦ ላደረጉ ሁሉ አመሰግናለሁ። እናንተም ለአባዬ ዋጋ ሰጥታችሁ መገኘታችሁ የጀርመን ሬዲዮንም በጣም አመሰግናለሁ። አባዬ ለኢትዮጵያ አትሌቲክስ አባት ብቻ ሳይሆን ለአፍሪካም ለዓለምም ቅርስ ነው።
2: አድማጮች፣ የኢትዮጵያ አትሌቲክስ አያት የሚባልላቸው በሻለቃ ባሻ አትሌት ዋሚ ብራቱ ህይወት ዙሪያ ያጠነጠነው የዛሬው የባህል መድረክ በዚሁ ይደመደማል። ፕሮግራሙን አሰናድቼ በማቅረብ ስዩም ጌቱ ነበርኩ። ጤና ይስጥልኝ።
0: ይህ ዶች ቨለ ዲ ደብሊው ነው። አሁን እነሆ አርስተ ዜናው። ሩሲያና የሳህል ሀገራት ትብብር በእንግሊዝኛ ምህጻሩ ኤኢኤስ በሚል ጥምረት የፈጠሩ 3 የምዕራብ አፍሪካ ሀገራት ወታደራዊ ትብብራቸውን ለማጠናከር ቃል ገቡ። ዩናይትድ ስቴትስና ኢራን ከትናንት በስቲያ ሌሊት የጀመሩት አዲስ ጥቃትና የአጸፋ ጥቃት እስከ ዛሬ ጠዋት ድረስ እንደቀጠለ ነው። የዩናይትድ ስቴትስ ማዕከላዊ እዝ ኢራን ውስጥ 90 ኢላማዎችን መምታቱን ሲገልጽ ኢራን በበኩሏ በመካከለኛው ምስራቅ የዩናይትድ ስቴትስ የጦር ሰፈሮችን መደብደቧን ይፋ አድርጋለች። ዩናይትድ ስቴትስ እና እስራኤል ባለፈው የካቲት ማብቂያ ላይ የገደሏቸው የኢራን የፖለቲካና የሃይማኖት መሪ አያቶላ አሊ ሐሚኔ በበርካታ ሀዘነተኞች ታጅበው ዛሬ ተቀበሩ። አርስተ ዜናውን ነበር ያሰማችሁ አድማጮች። እንግዲህ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ናቸው የሚቀሩት። በዚሁ ሰናበታችኋለሁ። ነገ በተመሳሳይ ሰዓት በሌሎች ዝግጅቶች እንደምንጠብቃችሁ አስታውሳለሁ። ሰላም።